ተርያ ወጥ ጀሚዕከ አላህ ፈሪሃማ ጎቶጋ ኢማን ወገን ቲበ ሙእሚኑን ነኪ ደ ዱንያገ ነሲቡ ወሪንካሞጋ አላህ ካንደ አልዋ ፋዋኢሩ ኢባሚሁንገ ኪባጋ አሻገን ፋዋ ማቲወሪ ሲፈተ ካሚዱ ኪሪቲ ቁርአኑገ ኢታን አያተጋ ባያን ኩራዋ ፋዌ አዲ አነከሎን አሉገንዶ ሜን ሙስሊሙንገ ነፍሱ ተሆጋ ኢሲፈታን አሻገን ነውሙን ኢ ነፍሱ ተ زينت تري